0: Бүгін жексенбі, Анкарада сағат 16:30, Қазақстан елордасында сағат 18:30. Қадірменді радио тыңдаушылар, Түркия телерадио корпорациясынан сөйлеп тұрмыз. Қазақ тіліндегі бағдарламамызды күн сайын қысқа толқын 22 метр, 13635 килогерстік жиіліктен және Түрксат 3А серігінен тыңдай аласыздар. Бүгінгі жарты сағаттық бағдарламамызда назарларыңызға әлемге әйгілі спортшыларымыз және түркі әлемінің ұлы перзенттері атты бағдарламаларын ұсынамыз.
1: Бұрасы Түркиенің сесі радиосы.
2: This is the voice of Türkiye.
3: Hier ist die Stimme Türkiye's.
4: Ici TRT, Radio La Voix de Türkiye.
1: اینجا آنکارا، رادیو صدای ترکیه.
5: هنا إذاعة صوت تركيا.
1: دانشر Türkiye'nin ses radyosu.
6: Of the Radio Glass Türkiye.
7: Türkiye'nin sesi radyosu.
8: Qui è la radio la voce della Turchia.
9: Esta es la voz de Türkiye.
10: Слушате емисията на български език на Радио Гласът на Türkiye.
11: Юфлет Зари и Türkiye.
12: 这里是 土耳其 之声广播电台。
13: اینجا آنکارا رادیو صدای ترکیه.
14: دا ترکیه غاگ رادیو دا.
15: خصومه ترکیه ای زاین رادیو گایان.
16: اتر چی رادیو صد بوری ترکیه از خما.
17: اوادا ترکیه اونو رادیو سا.
18: ایج رادیو وچه ترکیه.
19: گوارید گولس ترکیه.
0: ایفیردا ترکیه اوازا.
6: گیب بیر Türkiye'nin tetiği radyosu.
2: Ye Sıday Türkiye.
3: Anlamadın ona. Türkiye Avazı Radyosu.
15: Evo İfonetis Türkiye.
1: Ovdi Radyo Glas Türkiye.
5: Gider Radyo Amuriye Türkiye.
7: İni adalah Radyo Suara Türkiye.
4: Hii ni idhaa ya Kiswahili, sauti ya Türkiye.
10: Este es Radyo Voz de Türkiye.
8: こちらはトルキエの声ラジオです。
18: ズボルはグラソットなトルキエ。
16: エフィルダトルキエオボズラジオさ。
11: イッツトルキエハンギアラジオや。
1: オールドラジオグラストルキエ。
12: トルキエのラジオさ。
1: ブラス、トルキエの声ラジオさ。